ባለው መጽናናት ነው ብለን እንዳስተማርከኝ ባንተው መከረጄ ባንተው አስጨከንከኝ እሱ እንዳለው ያሎሬቱ ሞትም ይሞት የታባቱ በሞትክ ላይ ፎክሬበት በዳንኪራ ትነሳለህ ከኔ ጋራ ትነሳለህ ከኔ ጋራ